0: ئەنەپ نازارەت قىلىش، باشقۇرۇش شەكلىنى ئەلالاشتۇرۇپ، قۇرۇلۇشنى ئىدارە قىلىش ئۈنۈمىنى ئۆستۈرۈش كېرەك. يىغىندا مۇنۇلار تەكىتلەندى. قۇربان ھېيتقا ئاز قالدى. جەمئىيەت مۇقىملىقى، بىخەتەر ئىشلەپچىقىرىش قاتارلىق خىزمەتلەرنى سىجىل چىڭ تۇتۇپ، بازار تەمىناتىنى كاپالەتلەندۈرۈش، يېمەكلىك بىخەتەرلىكى، يول قاتنىشى، ساياھەت مەنزىرە نۇقتىسى قاتارلىق نۇقتىلىق ساھە كەسىپلەرنىڭ بىخەتەرلىكىنى تەكشۈرۈشنى كۈچەيتىپ، ئاپەتتىن مۇداپىئەلىنىش، ئاپەت زىيىنىنى يېنىكلىتىش، ئاپەتتىن قۇتقۇزۇش تەييارلىقى خىزمىتىنى ياخشى ئىشلەش، دىجونىلىق قىلىش ۋە ئۇچۇر يوللاشنى يەنىمۇ كۈچەيتىپ، قىيىنچىلىق بار ئاممىدىن ھال سوراش، ياردەم بېرىش، يۆلەش خىزمىتىنى ياخشى ئىشلەپ، ياخشى بايرام كەيپىياتى يارىتىش كېرەك. يىغىندا باشقا ئىشلارمۇ مۇھاكىمە قىلىندى.
1: ئىستانسىمىز مۇخبىرى ياڭجۇ خەۋەر قىلىدۇ. ئاپتونوم رايونلۇق تەرەققىيات ۋە ئىسلاھات كومىتېتى يېقىندا ئاپتونوم رايوننىڭ گېنېراتور سىغىمى بويىچە ھېسابلىنىدىغان توك باھاسى مېخانىزمىنى مۇكەممەللەشتۈرۈشكە مۇناسىۋەتلىك ئىشلار توغرىسىدىكى ئۇقتۇرۇشنى بېسىپ تارقىتىپ، ئاپتونوم رايوننىڭ تەڭشىمە توك مەنبەسى قۇرۇلۇشىنىڭ مۇقىم تەرتىپلىك ئېلىپ بېرىلىشىغا يېتەكچىلىك قىلىپ، ئېلېكتر ئېنېرگىيە سىستېمىسىنىڭ بىخەتەر مۇقىم يۈرۈشىگە كاپالەتلىك قىلدى. يېڭى بەلگىلىمە 6 ئاينىڭ 1 كۈنىدىن باشلاپ رەسمىي ئىجرا قىلىنىدۇ. Генератор сығымы бойынша есептелген ток бағасы дегеніміз от электр энергия сақлаш түріндегі таңшымы ток мәнбәсіге генератор сығымыға асасан ең төмен ішекке тарқытылғанға ұқсайды. Бұл түрдегі ток мәнбәсі әр уақыт толық жүклік ток шығармай, асаслығы электр торын таңшап, тәминатқа кафалатлық қылыш ролын ойнайды. Шамал электр, йорухлык волт катарлык яңа энергиялык ток чыгарыш мөхтәри етерлек вакытыда о тәшәббүскәрлек белән аз ток чыгарып, яңа энергиялык ток чыгарышка етерлек бошлык азырлап берди. Яңа энергиялык ток чыгарыш етерсез, электр торында ток ишлетеш җитди әһвалда о бу бошлыкны дәл вакытыда толыклап, автоном районның электр энергия тәэминатының мөкимлеге, ишенчлеклеге кафалат кылды. Bu, ən tövən işəqədə bu tərdəki təngşəmə tox mənbəsinin uzaqçı məqim yürüşçi, ər vaqıt təyərlik altıda turuşıqa kapalətli qiliş məqsəd qılınqan. Abdanım Raylıq Tərəqiyyət və Islahat Komiteti Energiya Bahası Başqarımızının muavın başlıqı Huang Yan Mıdaqdiri. Abdanım rayon yeni energiyasının kən küləmdə ulanışıqa əgişib, yeni energiyalik tox çıqırış mıqtarının ilgiligən nisbiti özliksiz açdı. Электр энергия системасының бейхатар мұқым үйрішіге текім яқшы капалатлы қылыш үшін генератор сығымы бойынша есептелінген ток бағасы механизміне уақытыда мүкәммәлләштіріп, түрлік таңшымы ток мәнбәсі пайдасын мұқымлаштырып, қарханларының құрылыш активтілігін қозғап, электр торының жоғары пәлдедегі тіреклік іқтидарын өстірішімізге тоғры келеді. Uxtırışta diqqət kömür elektr, qaz elektr, su tartıb energiya saxlaş, öz aldığı yeniçə energiya saxlaş qatarlıq oxşumıqan tok mənbəsi türüge mərkəzləşdirilib, generator sığımı boyunca hesablandıqan tok bahası ölçümü türüge ayırılıb əlalaşdırıldı. Huang Yan yeni bəlgilimədə karxallarının paydısı bilən abunçılar tənərxi bir tutaş pilallınıb, tənpunlaşdırılıb, təsirini dəl cayda kontrol qılığılı buluşunun işqa aşırıldıqalıqını bildirib bundaq dedi. Tənşimi tok mənbəsi karxallarıqa qarta generator sığımı boyunca hesablanıqan tok bahası da yığvileş tənərxi östürülüb, elektr energiyası bazarı arqılıq yığvileş tənərxi təvəllidilib, karxallarının umumi paydısı mukumlaşdırılıdı. Ahala ve yezi ilgiliki bilen şoğulanıdığan abonatları işiltidığan tok bahası təsirgi uçurmaydı. Soda sanat abonçılarının sodileşiş bahası bilen sistemindeki yürüyüşü şaqqi biri örülese biri tövallab öz ara tanışılıdı. Tok setibiliş tənnarxi asasen özgermeydi.
0: Stansımız xəvri. Şinjan Tianshan namlıq köp xil şəkildeki birləşmə transport markalıq növbətçi poyezi bu yıl köp vokzal nöqtədən maslaşıb toşuş yeni əndizəsini kütüb aldı. Şinjan Xalqara Quruqluq Porti Qruhi Çəklik Məsuliyyət Şirkti tömür yol, mal məhsulatlarını vakalətən tarqıtış karxanaları bilən maslaşıb, birləşib hərəkətlənişini sicil çoğunqırlaşdırıb, bu yılın 5-dən 5-ci ayının 19-cu günü gecə Tianshan namlıq növbətçi poyezdən cəmi 414-ni qatnatıb, mal qımmətini 6 milyard 644 milyon yuanga yetkizdi. Jongu Yevropa növbətçi poyezin ürümçi yığılış mərkəzindəki yük sandıqları patarıdan Tianshan namlıq növbətçi poyezğa qaçılanıb, Otur Asiya Yevropanın hər qaysı yerlərinə toşuludu. Шинжан Чэнчэн Халқара Юк Транспорт Вакалетчилік